ስነት የለውጥ ስነት እጃሽነት ወይት የለውጥ ስነት አሁን አተከራት ባስተባል ያንታ ሸሊዶ ሞናውን ዳርጥር ዳንር ጅሻሽ ካነር ጅሻሽ ወይነር ጅሼ ንካ ወርጅረውና ደደረ ሆሪያ ለካ ነስነ አንደር ሽራ ዘዋት

ወይትቀደሰ ወይትን ያለ ወይስ የባዶና እስማቤ ስባቴ ሆ ቅዱስ አያል ወቡሩክ ስማ እግዚኦ ወሬ እግዚኦ ወተሳል እግዚኦ በጊዜ ጸዋይ ኮከ በጊዜ ጸለይ ኮከ አንተ አወዝም ሰማይ ምንድሎ ማደረከ ሮይና ዋሴ ክስምንድሎ አሌ ካርያም ክብር አብሌ ዋሴኒ ዋሴ አረሃሌ ግኒ ሃሌ አረ

ያን ዘይሬ ኩሎ ከልብነ ጻድ ከዊኖ መሃሪ ከዊኖ ሩቅማት ከዊኖ ወውዛ ምረት ከዊኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆሞ ጽድቃ ጸድቀነ ንለመጠን ዘንበለ ዛት እግዚአብሔር የዚያን ይሴባይታ ኳስሞ ለእግዚአብሔር